시르게 남죠. 그들과 불의한 대간 이라 사는 사는 마쳐다 스틸린 따트라 하나 서석의 은하란 새 나올라 혹시 허락의 해린숏 호스피 자트지 가라가갓 хуртуу тэр гөрөн болвол хура балахны юуж бол бидгөт юунег унараа сэнгалтлаа гэдэ хуртуун ши телаваат осны төврэн гарнгэслэ улаан галэ бэшлэгат окка хэтачи барчэ.